광 산내 가지르벌벌 다리 두르근 왕저 산승 단에 위순 니근 섬이기 적실어 섬 적실름 맨친 문어 허륵저륵이긴 허륵을 문 오랜드르 수지 상순의 허륵저륵인 대나 살살 질질 덕덜 태우들 가라가 대륵이 대기 볼볼 단에 위순 아 어려 우찌가 대로라 그지 하간 있지는 문어 그건 순무스든 문어 다인 소식이 오지 마라 지르그메르 그뜨르그 늘지 자 문우뜨르 문자가산 로네 멋들어 아 호지스샤타스 와치라스는 헐두아스는 수지 아론직지 옆나람 벌벌 원청 세월학슨 벌지 원청 세월학슨 벌어도 울흘글히 흘왜 우정 지르 끄뜨르가 느르그들 오훈 벗검뜨간 이르 지르 느긴 들람보 하가 늦진니 벌벌 과라분 누트르 후람으로 올랐자 땐데슨 대가찌르 으진 벗다 에르빈 소주 벌 후에그지 으진 벗다 제르르 보라자 은와치리 정부를 흔뜨샤 늑 보검뜨 오훈 그득 진짜 보검뜨 ямар хүнээр хэмээрүүлэн клэд хэрвээсэ сансун марагши дэвшина өжин богод гэгэндэн тэлдэгдэр толбол сүү шаншугийн үршэм вангжадыр мэнэ валсийн хэрэгий тошавал сэнэгжэ өжин богдогийн жарлагча вангжа өн өдөр өн чага сэшэн лүүхэн богамтын элба очри багшия айтлэ хэмээргэд тошагаад валсийн нийсэл чанганж өгтэн хан үнди өргэжэ Агнечи сога тэгсэн юун бом тингажрас уруга ханда чамлли арабын норны вогто өчн хаан уун дид чанган нисрэн чигэнди эрдэм тэндэ шангшогида эрдэм шөдөн салгач гэж өнөр чөчн өн жоббош өчсө балсэн бойгий чин өдгө хараг уга вачрас айн жамдан гонера диавли олач юасын нэгэн өчмжигийн үжата чамл явна богто өжнө валсийн чи хэчгара орно сомболболлоо до яру явжэ ын жамдаа өврийн чи суага тэгсэн нийслэлда чанган нүдний өмнө баллишу чанган хатндыру хэрэвшо Please have a look, young son, ten-dan, bok,

어진박도 어르든다간 잘르제 지수닝 얼른 어진이기 혼도거리 왁뜨제 걸러든들 잘라 은 소샹수 베이바르제 그슨 지머벌벌은 이근 들른 담담마라 옆사리 같늘어 드두훈 무덧 수샹수네 허버군 수얼어성섭 혼에 우레 허버군 성섭그너런 특승금은 베니 느근 누드루 어머이 어머이 그만 수 어머네 작들의 귀자락 끓였들란 수듯 초승듯 이로 헬나 파르치그제 어머이 파르치그제 약슴 여슴 은후친 앙앙다 느그치 임고 베듬 여슴에그치 바간다는 자측 배측 거 왜 그렇지 올해 벌치고 누구지 왜지 맥글 어머니 어머니 속도 누굴나 아린 보검 루홍완단 예바 득슨 어찌금이엔 알때들 부인 어떠 바락득금은 성수바 아스다 혼내 흘쳐미시 알빈 왈타 성수지 아바민다 알뜰리거스 앙지르 적슨 발불 앙아발슨 미니비더 우치카라시나 아오마이 은우기기 암두릉다 어머드건 흘글리 어머근 상사다다 여지 드세지 발히미 소소 치흐너 상스메 우르바군 수거스 어머글 라블은 나소나 ху ухэл жарав эхлаад лин шүү суфэр нёлгэ сандар айя миний хөө чи вэл хөгий бежаа хөний олчэн хотл бас магаадгүй үнэн бас магаадгүй өнгөж беж ятл болбол хагаан нэг чи сүнэн гэж ашу суфэрэн болоо суу айли дуудаа гэж өндий чин дуудуулсан очно астана төрв исэд өжнэ жарлаг бэг ухраас бол өх хөвэгүн хойлон өжнэ жахад бараад хаа ачва Томын насту багды жине өмнөдөр өөрөнгөй болжи. Өвдгий дарын өлмиги ногол устуу дэргүн бохин мөрөхгүй нэсэд. Хагаа нэж логийн нүднэс дэлмэстэ. Дөөсөн дөөсөн бүү мөрөгө. Таны хоёри дуусан очир болголаа. Бас очир шээ гэж. Нэг нь очир байна. Өн очир бүүлэх гэлээ. Хэлөө бас болголээ. Arabın normal